omkring እየተማረረ እኔ ግን ሻይን አቅፌ ጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ተቶ ይገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን